የአላሁ ስብሓነሁ ወተዓላ ፍራቻ በቀልብህ ላይ እንዲገባ ትፈልጋለህ? አላህ ያዘዘህን እንድሰራ የከለከለህን እንድትከለከል ማለት ነው። እንግዲያው ይህንን የአላህን ስም በል። ብስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዓላ ሰይዲና ሙሐመድን ረሱሊላህ ወዓላ አሊሂ ወሳሕቢሂ ወመን ወላህ። ውድና የተከበራችሁ የሚስኩ ሱና ፕሮግራም ተከታታዮቻችን፣ አሁን የምንገኘው አስማኡላሂል ሑስና የምናይበት ሰዓታችን ነው። ኢንሻአላህ ከፍታ ቆይታ በኋላ ወደ እናንተ ተመልሰን የምንመጣ ይሆናል። እስከዛም አብራችሁን ቆዩ። የአላህ ፍቃድ ከሆነ እንግዲህ ዛሬ የምናየው 42ኛው አልጀሊል የሚለው የአላሁ ስብሓነሁ ወተዓላን ስም ይሆናል። ታዲያ እንደ ልማዳችን ሊላህ ብለን ሐርፎችን በማስተካከል በማለት የምናገኘው የሆነውን አስራሮቹን ኸዋስያውን የምንጠቅስ ነው የሚሆነው። ምን ይላሉ ዑለማዎች? አልጀሊል የሚለውን የአላሁ ስብሓነሁ ወተዓላን ስም የሚያወሳ የሆነ ሰው አሉ፣ የሚደጋግም የሆነ ሰው ኸሽያን የአላሁ ስብሓነሁ ወተዓላን ፍራቻን በቀልቡ ላይ አላህ ያኖርለታል አሉ። የአላህን ፍራቻ በቀልቡ ላይ እንዲያገኘው ያደርገዋል አሉ። ምን ማለት ነው ኹሹዕ ብሎ ማለት? ሂየ እስቲዳመቱ ኸውፊላህ፣ የአላሁ ስብሓነሁ ወተዓላን ፍራቻ በቀልባችን ላይ ማምጣት ማለት ነው። እስቲዳመቱ ኸውፊላህ ተዓላ ፊልቀልብ፣ በልባችን ውስጥ የአላህን ፍራቻ ማስረጥ፣ የአላህን ፍራቻ ማምጣት። ወሃዛ ለም ዩዕጣ ሊኩሊ ኢንሳንን ዋሒድ፣ ይሄ ነገር ደግሞ አላህ ለሁሉም የሰው ልጆች አልሰጠን። የአላህን ፍራቻ ሁሉም አላገኙትም። ከፊሉ ያገኘው የተሰጠው አለ፣ ከፊሉ ከዚህ ፊት በነበረን ደርሶች ላይ እንደጠቀስ ነው ችላ ብሎ አላህንም የሚወነጅል አለ ማለት ነው። አልዋሒዱ ሚና፣ ከእኛ መካከል አንዳችን ቢያለቅስ፣ ለማን ብሎ ለአላህ ብሎ ቢያለቅስ ሰዋብ አለው፣ አጅር አለው፣ ትልቅ አጅር አለው፣ ትልቅ አጅር። ግን ያለቀሰው ግን ምሳሌ ድንች በልቶ አቃጥሎት ከሆነ ግን አጅር የለውም። ፈኢዘን በሐዲስ ላይ እንደመጣልን ምናሉ ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም፣ አይናኒ ሁለት አይኖች እኮ አሉም እሳት ነገ በየውም አልቅያማ አያገኛቸውም ወይም ደግሞ የእሳት አይሆኑም አሉ። አንደኛው አይኑን ባተት ተሕሩሱ ፊ ሰቢልላህ፣ በአላህ መንገድ ላይ ስትጠብቅ ያደረች የሆነች እንቅልፉን ትቶ በፊ ሰቢልላህ ለአላህ ብሎ ስትጠብቅ ያደረች የሆነች አይን ነገ አላህ ከእሳት ይጠብቃታል አሉ። በመጠበቅ ላይ ያደረችን ማለት ነው። ሁለተኛው ወዐይኑን በከት ሚን ኸሽየት ላህ፣ ከአላህ ፍራቻ የተነሳ አላህ ካልማረኝ ስያል በአላህ ፍራቻ ያለቀሰች ያነባች የሆነችን አይን አላህ ነገ ይጠብቃታል አሉ። ታዲያ ኹሹዕ በቀልባችን ላይ እንዲመጣ የሚያግዙ ብዙ ነገራቶች አለ። አንደኛ ቀብርን ማስታወስ፣ ዐዛብን ማስታወስ። በቀብር ላይ ቅጣት አለ፣ አላህ ለማራቸው ሲቀር አላህ ካልማረኝስ ማለት። ነገ የውም አልቅያማ ስራዬ በሚመጣበት ሰዓት፣ ኪታቤ በሚሰጠኝ ሰዓት ምን ከሚሉት መካከል ነው መሆነው? ያንን እያስታወስን ወደ አላህ መመለስ። ሌላም እንደዚሁም ይረዳ አለ። ይህንን የአላሁ ስብሓነሁ ወተዓላን ስም መደጋገሜ የምደጋግም እንደሆነ አሁንም የአላህ ፍራቻ እንዲመጣልኝ ያደርጋል። አላህ አላህ አላህ የሚለው የአላህንም ስም የምደጋግም እንደሆነ ያኔ የመጀመሪያ ደርሳችን ላይ አው የመጀመሪያ የአላህ ስምን ስናይ እንደጠቀስ ነው። ይሄም ቢሆን ኹሹዕ እንዲኖረን ያደርገናል እና ልንደጋግመው ይገባል ማለት ነው። አልጀሊል የሚለው የአላሁ ስብሓነሁ ወተዓላን ስም ማ ማዕናሁ፣ ማዕናው ምንድን ነው የሚለውን ካየን፣ አይል መውሱፉ ቢልጀላሊ ወሪፍዓት ልቀድሪ፣ አላህ መውሱፍ ነው የሚገለጽ ነው። በምን ቢልጀላል አይል ዓዘማ፣ በልቅና የሚገለጽ የሆነ ጌታ ነው። ወሪፍዓት ልቀድር፣ ቀድሩም ችሎታው አላህ የላቀ የተላቀ የሆነ ነው ማለት ነው። አልጀሊል የሚለው በቁርአን ላይ
ما ورد في القرآن علم بقرآن لا يلتتك سمان إنما ورد في معناه بمعنى وقن بترقم بتكلم يعني بتريك على باي متم بمعنى وقن بقرآن لا يمتولنا بسورة الرحمن لا تتكسو لنا ذو الجلال والإكرام بمل تتكسو لنا الملسم ف وكذلك ورد في الحديث بحديث لا يمنقره تتكسو لنا إمام القرطبي سلزج آية بمنا قرب السات ويبقى وجه ربك ذو الجلال والإكرام ملون ستكسو منا وجه ربك أي ذات ربك ما لتنعلو يجيتاكين ذات يعني نقراتو تندل ستأفا الله بتشاوني كرال مالتنا ولو والجلال جلال بلو مالت دقمو أي عظمة الله يا الله لك إنه مالتنا ولو وكبريائه واستحقاقه فصفة المدح إيه مقسانه لا الله سبحانه وتعالى مقسانه أندن علماء من الالو الجليل بلو مالت ألو المتقدس يتترى يهونا نوالو كمن من صفات النقص كقولول بحرياتوش باتك علي جليل هنا يتطر الرأي هنا جيتا نوالو وكل ما كان من صفات المخلوق يفترتات بحري هنو نقرات باتك علي فهو نقص في حق الله فترتات مقلس أبت بحريات لا الله كونه لا الله سدبنو لا الله كونه لا الله قدولنة يم يملكتنا وما لسنا عندنا دلو يكالات من مساسل يترقم جن سفي ليونتي اللو النزان سايهون إنما أكلين دزينو اللهم دهينو تبلو يمي بالبت هنيتا إلا ملالو الله سبحانه وتعالى الله ناترتو كم يقزو بزيه عاكدا ليتس أنتو كم يموتو باريوش مكاكل الله يدرقن علمنا معملنا تقوانا الله يستن نقريه بميكاتلو بلله يا الله سمس كم من نقنين درس أستودعكم الله والسلام عليكم ورحمة الله وبركاته.